ይቺ አካሽዋኒ ስሪነጋል ዝበጀተ ትረምነሽ ሰበት ወልሰማይን ሶፊያን ማስኪ ቡዙ ሰደቃርቺ ወስታድ ሙሐመድ አብዱላህ ትበትበካልት ህንሰቲ ይመንሽ ቡዙስ መካሚ ነዋ